አድማጮቻችን እንኳን ለሳምንቱ እሁድ አደረሳችሁ ያልኩኝ ከዚህ ከሲአይቲአር 11.9 ኤፍኤም ቫንኩቨር ቢሲ ካናዳ ይወርቋ ያለው ነኝ። እንደምን ሰነበታችሁ? ሳምንታችሁ እንዴት ነው? በየሳምንቱ ቅዳሜ ከ7 እስከ 9 እናስተላልፈውን ዝግጅት አሁን ጀመርን። አድማጮቻችን እንግዲህ በቅደም ተከተል ያሉትን ዝግጅቶች ልናሳውቃችሁ እንወዳለን። በመጀመሪያ እንደምታውቁት አንድ ሙዚቃ ጀባላችኋለሁ። የዛሬ ሙዚቃ ደግሞ አጀብ ነው የሚለው ምክንያቱም የሰርግ ሰሞን ነው እና በሰርግ ጊዜ ደግሞ የሚዘፈኑ ዘፈኖች አሉ። ብዙ ጊዜ ስታዩት ወደዚህ ወደ አማራው ክልል ያለው በጉራዴና በጠመንጃ ከጥንት ነው። አሁን አይደለም ሱሪ በማይለበስበት ቦታ ጊዜ በዛ ጊዜ የተለበሰበት ሀገሮ ጀግና ያሉበት ቦታ የሚዘፈኑን ዘፈን ጀባላችኋለሁ። ከዛ በመቀጠል የራሴን አስተያየት እንዲሁም በኢትዮጵያ ውስጥ ያለውን እንቅስቃሴ በአሁን ሰዓት የአብይ መንግስት ወይም ብልጽግና ኡፍ የሚለውን የምርጫ ሁኔታዎችን ምንም ዋጋ በሌለው በጉልበት በኃይል የሚሆኑን እንደዛ ለማንጸባረቅ እንወዳለን። ከዛ ባሻገር ያለውን እንግዲህ እንደምታውቁት በከተማችንም በሌላ ቦታ ያለውንም ኢትዮጵያዊነት ወይስ አስመሳይነት የሚለውን ደግሞ ጀባንልና ወደ ሙዚቃችን እንገባለን። ወርቁ አያሌው ነኝ ከዚህ ከሲአይቲአር 11.9 ኤፍኤም ከ11 ጀምሮ ከ8 ጀምሮ እስከ 9 ድረስ ምንድነው በሙዚቃ እንዝናናለን። ስለዚህ ቅድም ያልኳችሁን ጅንኖ የሚለውን ሙዚቃ ጀባ ልበላችሁ እንሆ።

እንግዲህ መጡ መጡ የሚለውን ጀነነው የሚለው ሙዚቃ በአሁን ሰዓት በመላው ዓለም እየተሰማ ነው ያለው። በርግጥ የቴዲ ዘፈን ማጠራጠር ቢሆንም እንኳን ብዙዎቹ የቴዲን ዘፈን አንዳንዱን በጥቅ ያርጉ ከማውጣት በሸገር በተለይ ዳስጣል የሚለውን ባንዳንድ አካባቢ መዘፈን በኖርዝ አሜሪካ ሆኖ ሞት ወይንም በቃ ሚጋባባቸው የሚመስላቸው እንዳለ ሁላችን መናቆ ነው። በአሁን ሰዓት በሀገራችን ውስጥ ትልቁ አነጋጋሪና አሳሳቢና ትኩረት የሚያሰጠን ነገር ቢኖር የአብይ መንግስት ወይንም ብልጽግና የምርጫ አካሄዳለሁ ብሎ መንደርደር ነው። የአብይ ምርጫ ማካሄድ ማንም ሀገር በየአራት ዓመቱ አምስት ዓመቱ ወይንም ባለው ህግ መሰረት ምርጫ አካሄዳል። ትክክል ነው አይደለም እንዴ? ነገር ግን የኢትዮጵያን ለየት የሚያደርገው በአማራ ክልልና በኦሮሚያ ክልል እንዲሁም በትግራይ ትግል እንዲሁም በሌሎቹ ሰላም ባልሆነበት ሰው ወጥቶ በማይገባበት ደረጃ ምርጫ ላካሄድ ማለቱ በጣም የሚያሳፍር ነው። አለዛ ደግሞ አብይ ራሱ ለመምረጥ ካላዘጋጀ በስተቀር ፍጹም ይሄ ምርጫ እንዳልሆነ በሙሉ በሙሉ በኦሮሚያም በአማራም ክልል በትግራይም በብዙዎቹ የተወገደ ነው። ነገር ግን በአሁን ሰዓት የሚደረገውን ሳቦታይ ልንገራችሁ። እዚያ ላይ ውጭ ያለው ልክ በሀገር ውስጥ ሰላም እንዳለ እያሸበረቀ በየሜዳው በየቦታው የኢትዮጵያን ምልክ ያብይን ድጋፍ የሚሰጥ ብዙዎች እንዳሉ እናውቃለን በየትም ቦታ። ነገር ግን እንደዛም ደግሞ ተቃውሞ ድል ያለ ተቃውሞ በአማራው ማህበርና በኢትዮጵያን ኮሚኒቲ በለንደን የተካሄደው ይሄ ነው የማይባል የለንደን መንግስት ፖሊስ አጅቧቸው በትክክለኛ ሰላማዊ ሰልፍ ዛሬ እንደተደረገ በቅዳሜ ዕለት እንደተደረገ ሁላችንም እናውቃለን። እሰሚል ነው። በኢሮፕ ውስጥ ያለው ሁኔታ በጠቅላላ ወደ በኋላ እንመጣበታለን። ጠቅላላውንም በመሳይ በአንከር ሚዲያ የተላለፈውን በሙሉ አሰማችኋለሁ። ላልሰማችሁ ነው፣ ለሰማችሁ ደግሞ ድጋሚ ስሙት። ነገር ግን በኢትዮጵያ ውስጥ የሚደረገው በየወረዳው በየገበሬ ማህበሩ ሄደው በነጻነት የሚመርጡ ይመስላችኋል? አይደለም። በቤት እያንኳኩ በእርግጠኛ

ባለፈው ሳም ባለፈው ጊዜ በቂም በቀልነት ወጣቱን ይዞ ሄዶ እዛው ፖሊስ ጣቢያ ፍለፊት ባለፈው ሳም እንተናገራለሁ በአራት ጥይት እንደገደለው ሁላችን እናቃለን። ምን ሐል ንቀት ነው! ህግን የናቀ ህግ የሌለበት ምንም በቃ ምንም መታወት ወታደሩ ጀሌ እንደሆነ ሁላችን እናቃለን አይደለም እንዴ? ስለዚህ በዚህ ሀገር ውስጥ ነጻነት በሌለበት እንዴት እንትመርጡታላችሁ? ለመጀመሪያ ጊዜ በኢትዮጵያ ውስጥ የሰው ደም እንደ ጎርፍ የፈሰሰበት ዘረኝነት ተታክሎ በዚህ ሀገሬ ነው አትምጡ እያሉ አውቶቡስ እያቆሙ የሚገሉ ጨካኞችን ፈጥረው በየቦታው በየቦታው የምታውቁት በየኦሮሞያ ክልል ከሄዳችሁ በቃ ወይ ቋንቋ መቻላል እማያውቁትን ገበሬዎችን መጥፎ ነገር በማስተማርና በቃ መጨረስ መግደል ማጥፋት ብሎ የተነሳ መንግስት እንዴት ይመረጣል? በአማራ ክልል ውስጥ ደግሞ በትክፍተኛ ደርብዝ ቦታ እንደማይመርጣቸው የታወቀ ነው። ነገር ግን 80% ውዱናል የሚል ነገር አለ። ፍጹም በዚህን ጊዜ በሀገራችን አብይን መምረጥ ማለት ምን ማለት ነው? የእሱን እድሜ ማሳጥ ነው። ቢሆነስ እውነቴን ነው የምላችሁ፣ እንደዚህ አይነት አምባገነን መሪዎች በመጨረሻ ደረጃ የሚያደርጉን ከመጠን በላይ እንደው አይኔን ግንባር አድርገው ብለው የሚያደርጉ በዛ ላይ ደግሞ በጣም የሚገርማቸው የሚያሳዝናቸው የማጠብቃቸው ሰዎች ጀሌ ሆነው አብረው ሲሄዱ በስልጣን ላይ ያሉት ተኳረም ሌሎቹ የቱክቱክ ሰዎችን ወደ 20 ሚሊዮን ዶላር በማውጣት አገር ውስጥ አግብተው ሰላም ለማድረግ የሚሞክሩ ብዙዎች አሉ። ሌሎችም በየቦታው ኢትዮጵያ ሰላም ነች ምንም ችግር የለም ብለው በኢትዮጵያ ውስጥ ያለውን ረሃብ ችግር እናቶች የሚያለቅሱት ጡታቸው ደርቆ ልጆቻቸው መስት የሚሞቱበትን ሀገር ሌላው ቀርቶ መንግስት ያን እንኳን ሪፍሌክት ለማድረግ ፍጹም የማይገዳቸው ለራሳቸው የሆኑ እውነት ነው። ይሄ እስቲ ሁላችንም እኔ ሁላችንም ቤተሰብ አለን ሀገር ሰላም የሚኖሩ ናቸው የግድ ተጨንቀው በአንዳንድ ቦታ ጠዋት ሲደርሱ አለ ወይ ቤት እንኳ ቼክ ተደርጎ ነው፣ ሌላ ቦታ እግሩን እናጁን እየዳበሰ ነው። ምናልባት አንዱ ይመጣል፣ ምን ይታወቃል። ዘሎ መግባት ነው። ህግ የሌለበት ሀገር ነው። በህግ ያልተስተዳደረ ሀገር ምንኖርበት ጊዜ እነ አብይና ሽመልስ አብዲሳ አቤቤ ሌሎችም ደግሞ እነኝን ግዛ ምናምን የሚሏቸውን የሚያድሩበት ቦታ በጣም በጣም በጣም ምርጫ ይካሄዳል ወይም አይካሄድም ብሎ ማውጣት ትልቅ ነገር ነው። ሌላ በቫንኩቨር ከተማ ይህን አይነት ተቃውሞ ጭራሽ ጭምጭምታም የለም። ለስሙ የአማራ ማህበር ተቋቁሟል ግን ተኝተውበታል። አይደለም እንዴ? ምንም ፍንጭ የለም። ጸጥ ወይ አስተናግዱ ወይ ሌላ ነገር አይፈጥሩ ተኝተውበት እንዳለ ነው። በኢሮፕ ውስጥ ያሉትን የአማራ ማህበርና የኢትዮጵያን ኮሚቴ ባንድ ላይ በመሆን አሁን በማሳት ድል ያለ ሰላማዊ ሰልፍ አውጥቷል። እንደውም በዚህ አካባቢ ሰላማዊ ሰልፍ ይደረግ ሲባል ባለፈውም እንደተሞከረው ፍጹም ኖ ኤሌክትሪክ የሆነባቸው ሰዎችን ብዙዎች እንዳሉ አሉ። ትላንት እኮ የዛሬ ስንት ዓመት ነው? ከሰባት ዓመት በፊት በአደባባይ ሁላችን እየወጣን ያለውን መንግስት በማውገዝና ባንዲራ ተሸክመን በምንኖርበት ጊዜ የነበረው በአሁን ሰዓት የለም። ምንድን ነው ይሄ ነገር? በተራ ነው ወይ ነው ጥያቄው? ወይስ እውነተኛ ኢትዮጵያዊ ነው? ዛሬ የማየው አማራ፣ ኦሮሞ፣ ትግሬ ሳይሆን ኢትዮጵያ በሚለው መልኩ ሁሉም ቤት ያንኳኳ ስለሆነ ለምን አንድ ላይ ድምጻችን አንሰጥም? ለምን የተገደለብናለን? በጥይት የተመታለ ቤቱ የፈረሰበታለ። በጣም የሚያስቃችሁ በእውነት ነው፣ አርቲስቶች አንዳንዴ ኢንተርቪው ሲደረጉ ሰምታችሁ እንደሆነ እዚህ ፒያሳ ድሮ አሁን ለልማት ተከፍሏት ተሰብሯል በነበረባቸውን ጊዜ ትዝታዎች ያወራሉ። እና ይህ መንግስት ኢትዮጵያ ለማጥፋት ወይም ህዝብን እንዲሁ ከፋፍሎ ለመኖር ራሱ ወደ ዱባይና ወደ ምናምን ገብቶ ለመኖር የሚደርግ መንግስት እንጂ ፍጹም ለኢትዮጵያ የሚጠቅም እንዳልሆነ ሁላችን በእርግጠኝነት ነው መረዳት። እነ ብርሃኑ ነጋ ተዋቸው፣ ሌሎችም በጣም እስካሁን ድረስ መጨረሻዋን ያሳምርላት ምለው የኢህአፓ ተወካይ መሪዋ በፓርላማ የምትወዳደረው ንግግር የምታደርገው በጣም በጣም ጀግና እንደሆነች ከወንዱ ይልቅ ሴቶቹ አሁን እየታጠቁ እንደሆነ ነው የሚታየው። ስለዚህ በሀገራችን ያለው ሁኔታ የዚህ ምርጫን ነገር እያንዳንዳችን ነው ማለት አለብን። በእርግጥ እዚህ ነው ያለነው ሁላችንም ምንም አታርጉ የሚሉ እዚሁ አካባቢ ያሉ ሰዎች እዚህ ሆነ የምትለው አንተ እዚሁ ሳንዱችን እየበላ እዚህ አይደለም፣ እዚህ ሆነ ሳንዱችን በላ ድርቆሽን በላ። እዚህ እኮ ስንት ኢትዮጵያኖች አሉ? የትኛው ኮሚኒቲ ነው እናቶች የተቸገሩ? ስንት በሆስፒታል የገቡ ወንድሞች እህቶችን የተንከባክቦ የት እናያለን እኛ? አይደለም እንዴ? ግን አለን ይባላል።

ይባላል፣ ብዙ አለ። አንዳንድ ነገር ሰላማዊ ሰልፍ ይወጣል፣ ብዙ ነገር ይደረጋል። ግን በትክክል ቋንቋ እንኳን የቋንቋ የአማርኛ ቋንቋ እንኳን በአንድ እህታችን ነው እየተማሩበት በትግል የምታስተምር ይህን እንኳን ከፍተው ያስተማረዋሉ ቋንቋን ባህላችን እንዲታወቅ የሚለው አሁን ነው። በቅርብ ወጣቱ በራሱ ተገፋፍቶ ነው መሰለኝ ሙቪ ናይት ምናምን እየተባለ እየተገናኙ ያሉት። ነገር ግን በሌላ በኩል የምናየው ነገር የለም። አይደለም እንዴ? ይሄ ሀቅ ነው አይደለም እንዴ? እኛ እኮ አመራሮቹ እንኳን ለምንወቅሰው አመራሮቹማ አቁሞታል እንዳይወዛወዝ። አሁን የተመረጡት ያሉት ማህበሩ እንዳይወድቅ የሚደረገው ትግል ላይ እንጂ ሌላው ኢትዮጵያዊ የኢትዮጵያን ኮሚቴ አባል ነኝ የሚል በዚህ ላይ ተሳትፎ አድርጓል ወይ ውጭ ጣታችን የምንቆስሙ በሙሉ ማለት ነው አድርጓል ይሄን አስተዋጽኦ። ቋንቋ ለማስተማር እኔ ያለሁኝ ችሎታ አለኝ፣ አንዳንድ ችሎታ በአካውንቲንግ ያሉ ለማስተማር በተለይ እና ለራሳቸው ከመረጡ በስተቀር የሚያደርጉ። ግን ትልቅ ነገሩ ቢኖር በኢትዮጵያ ኮሚኒቲ በቫንኮቨር 10ም ሆኖ 5ም ሆኖ 3ም ሆኖ የኢትዮጵያን ኮሚኒቲ እንዳይወርቅ የሚያደርጉት የራሳቸው ጥረት ሊያስመሰግናቸውና ሊደገፉ ይገባል። ነገር ግን አባል ነን ብለን ሁላችን በውጭ ሆነን የምናደርገው ነገር ዝም ብሎ ጣት ስተትን ብቻ መፈለግ ሳይሆን ወደ እውነትም ደግሞ ጥሩ ነገር እንዲሄድ በህብረት ሄዶ እዛ ሄዶ ይሄ ስተት ነው አብሮ ተካፍሎ ውጭ ቆጮ አይደለም እዛ በቴክስ አይደለም ወይ በእንደዚህ በሬዲዮ ወይንም በቲክቶክ አይደለም። ነገር ግን ሄዶ እዛ መናገር ነው። አለዛ የራሱን መውቀስ ለምሳሌ አባላት ሰንፈዋል፣ ፒሪድ አባላት ፓርቲስፔት ማድረግ አቁመዋል። ለምን እንደ ስንታ ይለዋል ለምን ለምን ለምን የሚለውን አባላት ኢትዮጵያን ኮሚኒቲ በአመራር ላይ ይሄ ኢትዮጵያን ኮሚኒቲ ሲሉ አይናቸው የሚያበራው የአመራር አካላት ላይ ብቻ አይደለም ነው። ነገር ግን አለም አባሉስ ምን አድርጓል? ወጥቷል ወይ? ጥሪ ተደርጓል? ባለፈው ሳምንት ሁለት ሳምንት የስራ አመራር ኮሚቴ ጥሪ አድርጓል፣ ግን የመጣም ሰው የለም። ይሄ ነገሮች ሁሉ መስተካከል አለባቸው። ለምን ለወደፊት ብዙዎች ኢትዮጵያኖች በችግር ላይ ያሉ እርዳታ የሚያስፈልጋቸው ነገር አለ። ወረቀት ጽፈናል የሚባል ብቻ ሳይሆን ሌሎች ደግሞ ተባብሮ ግሩፕ ፈጥሮ ከዚህ በፊት የተደረገ የነበረው የሶሻል ኮሚቴ አለ፣ የወጣቱ ምናምን ብዙ ነገሮች አሉ። ስሪያሚጎ የሚለውን እኔ ያረሰውም እስካሁን ድረስ ትልቅ ነገር ነው። እነኚህ ልጆች እና አብርሃም ምናምን በጣም ጥሩ እየሰሩ ነበር አስታውሳለሁ። እንደዛ ነገር ቢደገም ጥሩ ነው። ወደ ራሴ ልምጣና ይሄ የዚህ ያለውን ችግር ራሳችን የምንፈታው ነገር ይሆናል። ነገር ግን በዚህ በምርጫው በዚህ በኢትዮጵያ ውስጥ ያለውን የምርጫ ጉዳይ ሁላችንም ዝም ማለት የለብንም። ምክንያቱም ውጭም ሆናችሁ ምንም አስተዋጽኦ ማድረግ ይችላል፣ በአቅማችን ማለት ነው። እንደ ችሎታችሁ አስተዋጽኦ ማድረግ ይቻላል። ስለዚህ ሁላችንም በህብረት ሆነን ይህን ነገር ህዝቡ እንዲያውቅ። አሁን እኮ ምርጫውን እኮ ኖ ብሎ መምረጥ ይቻላል። ማንን ነው የሚመርጡ? ማን ነው ተወዳዳሪ? ተቃውሞ አለ ወይ? ተቃዋሚ ያለ ወይ ነው? እስቲ ሁላችሁ አስቡ። እስቲ ማንን ነው ያኔ ባቤ የተመረጠ ጊዜ እንትንም ብልጽግናም ነበረ መሰለኝ እንደዚህ ይሻላል ራሱን በማለት። ግን በአሁኑ ሰዓት የለም። ራሱን በራሱ ከመረጠ ራሱ እዛው ለምን አይቆይም? ይሄ ነገር በጣም የማጭበርበርና ወደፊት በኢትዮጵያ ላይ ፍጹም ወደፊት ኢትዮጵያ የበለጠ እንድትፈርስ የሚያደርግ ምርጫ ነው ፒሪድ። በዚህ ላይ ደግሞ ማወቅ ያለብን ሰምታችኋል፣ ዘፈን መጡ መጡ የሚለው ነገር አለ። በዙሪያው በተከበበ በአገኒስት ብልጽግና የሆኑ ኢትዮጵያኖች ድርጅቶች አሉ፣ ተቃውሞ ድርጅት አለ፣ በውጭ ፋይተር እየታገሉ ነው። እንደገና ደግሞ ኢትዮጵያ በዙሪያ ጠላቶች እየበዙ በጎረቤት ሀገር በቃ ይሄ በጣም የሚያሳፍርና ኢትዮጵያ ከምንም ጊዜ በታች ተዋርዳ ክብሯን ዝቅ አድርጋ ብዙ አሁን የአፍሪካን እንትኖችን የት ነው ኬንያን ያስተላልፉት? የአፍሪካ ማህበሬት ነበር ኢትዮጵያ ነው ያለው። እና ይሄ ነገሮች አሉና አሁን ተመልሼ እመጣለሁ ከአንድ ሙዚቃ በኋላ በለንደን የተደረገውን ሰላማዊ ሰልፍ እንዲሁም በመሳይ የተላለፈውን በአንከር ሚዲያ እስቱን አስተላልፍላቸዋለሁ። ነገር ግን እስቲ አሁንም ወደ ጎጃሞ ልግባ እና ያን ሙዚቃ እንስማና እንመለሳለን።
ወርቁ አያሌው ነኝ ከዚህ ከሲአይቲአር 101.9 FM ነው ሙዚቃ

0: አልማጮቻችን ተመልሼ መጥቻለሁ። እንግዲህ በአሁን ሰዓት ማርግ የምፈልገው በመሳ ሃንከር ሚዲያ የተላለፈውን የለንደኑን ጀባላችኋለሁ እንሆ።
1: ህዝብ ነው የተሳተፈው። እስቲ ምን አደረጋችሁ እስካሁን ድረስ?
2: በጣም ከሚገርመው ብዙ መልእክቶችን እያስተላለፍን ነው። ያው አብዛኛው ያለንበት ሀገር እንግሊዘኛ ተናጋሪ ነው፣ በእንግሊዘኛ ነው የምናስተላልፈው። ኦክስፎርድ ስትሬት የሚባለውን ትልቁን ማዕከል የገበያ ማዕከል ነው ኦክስፎርድ ስትሬት። ወደ ከ6-7 ቢሊዮን ዶላር በላይ የሚከናወንበት የፋይናንስ ማዕከሉን አዘግተን ነው። እውነት ይሄ ታሪካዊ ነው። ለፋኖች ትልቅ ክብርና ትልቅ ግብአት ነው የሚሆነው እና ብዙ ነገር ነው የሰራ ነው። ፖሊሶች ለዚህም የዩናይትድ ኪንግደም ፖሊሶች ክብር ይገባቸዋል። ያለምንም እንትን መላው አማራ ተባብሮ አንድ ሆኖ አሁንም ሰላማዊ ሰልፉን እያካሄደ ነው ያለው።
1: እንግዲህ አዲስ አላማ በዋናነት በኢትዮጵያ የሚፈጸመውን ግፍ በተለይም በአማራ ክልል በጅምላ ግድያ በዘር ማጥፋት የሚከናወነውን መንግስታዊ ግፍን በመቃወም ምርጫውንም በመቃወም ነው እና እስቲ አላማው የሰልፉ አላማና የተላለፉ መልእክቶችን ባጭሩ ንገረን።
2: አንደኛ ያው ግፍና መከራው እንዳለ ሆኖ ነገር ግን አሁን ደግሞ ለተጨማሪ ግፍና መከራ ምርጫ ብሎ እያጭበረበረ ያለውን አገዛዝ ለማውገዝ እና ለእንግሊዝ መንግስትም ለማሳወቅ ነው። ብሎም IMF ሌሎች የሰብአዊ መብት ድርጅቶች እነሱ እንዲያውቁት ነው። ብዙ ሚዲያዎች አሁን አሉ፣ ብዙ ቲክቶከሮች አሉ። በቅርቡ እንደምታውቀው በአዶናይ በሚባል ልጅ የገባ ቲክቶከር ስንትና ስንት ሚሊየን የድሃ ገንዘብ ተቀምጦ ተከፍሎት ኢትዮጵያ እነሱን በምታስተናግድበት ሰዓት ላይ አማራው እየተገደለ አማራው እየተራበ ነው ያለው እና ይሄ በእውነት አሳፋሪ ስለሆነ ይህን ተቃውሞ ለማሰማት ለእንግሊዝ መንግስትም ለማሳወቅ ነው ድምፃችንን በማሰማት ላይ የምንገኘው። ፀሐይ ነው እንደምታውቀው፣ በጣም ፀሐይ ነው። ፖሊሱ በየቦታው ነው ያለ። በእውነት ትልቅ ሰላማዊ ሰልፍ ነው። በጣም በጣም ተጠናክሮ የወጣ ፖሊስ ነው ያለ እዚህ። ያው ፖሊሱም ያደርግልን እኛን ጥንቃቄ ነው። ያገዛዙ አንዳንድ ሰርጎ ገቦች ያው መቼም ይሄን አይተው አይወጡም፣ ግን ችግር እንዳይፈጥሩ ጥበቃ እየተደረገ ነው እና አብይ አህመድ በጽኑ እየተወገዘ ነው ያለው። በእውነት ይሄ ትልቅ ግብዓት ነው። ትልቅ ድምፃችንም ይሰማል ብዬ ነው የምገምተው።
1: አዲስ የህዝቡ ስሜት፣ የሰልፈኛው ተቃውሞን እያሰማ ያለው ታዳሚ ስሜት እንዴት ነው? እንዴት ነው ሰንደቅ ዓላማው በስፋት ነው የሚታየኝ፣ እንደዚሁ መፈክሮቹ ከፍ ብለው ነው። የህዝቡ ስሜት የሚገርም ነው። እስቲ እንዴት አየኸው ህዝቡ እያደረገ ያለውን ተቃውሞ?
2: በጣም የሚገርም ነው። ሴቶች በእንባ በንዴት በቁጭት፣ ወንዶች ደግሞ በልህ፣ እንዲያው መሳሪያ ለማያዝ ነው እንጂ በልህ በልህ በልህ ነው እና ያን ስታየው በቃ ያሳዝናል። አብዛኞቹ በሚፈጸመው ግፍና መከራ ሴቶቹ እያለቀሱ ነው ያሉት እና በእውነት ቁጭቱ እንዲህ ነው ማለት አችልም። አብዛኛው የታሰሩ ወንድሞቻችን እነ ታዲዮስ ሳንቱ ሁሉ በዚህ የተነሱበት ነው እና በእውነት ትልቅ ቁጭት ነው ያለው። ይሄን ሰው ይሄን እዚህ አሁን ያለውን ሰላማዊ ሰልፍ እንደ እውነት ዝመት ብትለው እንደው ያለምንም ማቅማማት ወደ መሬት መግባት የሚችል ስሜት ያለው ሰላማዊ ሰልፍ ነው። መሳይ
1: እንግዲህ አሁን መጨረሻ ለማን ነው የምታቀርቡት መልእክት ይኖራችኋል? እንግዲህ የእንግሊዝ መንግስት አንዱ የአብይ አህመድ አጋር የሆነ ነው፣ በተለያዩ የኢትዮጵያ ጉዳዮች ላይ ተሳታፊ ሆኖ የሚደግፍ እንደሆነ ይታወቃል። እና መልእክታችሁ በመጨረሻ ለየትኛው የእንግሊዝ መንግስት አካል ነው የምታቀርቡት?
2: ለውጭ ጉዳይ ሚኒስትሩና እንዲሁም ለፕራይም ሚኒስትሩ፣ ከዛ ደግሞ አንዳንድ ምንድነው ሂማን ራይትስ ሪፕሬዘንታቲቮች አሉ፣ ለእነሱ እናስረክባለን። ድምፃችንን ይሰማሉ ብዬ ገምታለሁ። በቅርቡ እንደምታውቀው የእንግሊዝ ጠቅላይ ሚኒስትር በምርጫ በጣም የደከመ ውጤት ነው ያለው እና በቅርቡ ይወጣል ብለን እናስባለን። ይሄ ድምፅ ራሱ ቀላል አለ። ምክንያቱም በተደጋጋሚ የምናደርጋቸው ሰላማዊ ሰልፎች በመንግስቱ ላይ ባለንበት ሀገር መንግስት ላይ ተጽዕኖ ይፈጥራል ብዬ ነው የማስበው እና እነኚህ መንግስታቶች ድምፃችን ሰምተው ያለውን አገዛዝ ያስወግዳሉ ብለን ባናስብም በክንዳችንና ህብረታችን ለማሳየት ግን ምን ያክል ጠንካራ እንደሆን ቮይስ ድምጽ ለሌለው ድምጽ ለመሆን ነው የወጣ ነው መሳይ
3: French government
2: Hello
1: ጠና ይስጥልኝ
2: መሳይ
1: እንደምን አለ ደና ነው ወይ
2: ከብሬ ሳማዳን ያለ
1: እስቲ ግለጽልን በምን አይነት ሁኔታ ላይ ነው ያላችሁት
2: በጣም አማራነትን እንግዲህ በሚገልጽ ሁኔታ በደም ላይ ምርጫ የለም በሚል የአማራን ሁኔታ በሚገልጽ ሁኔታ ነው ያለነው በጣም በሚገርም ሁኔታ ወጣቱ ደሙ እየተንተከተከ ነው ህዝባችንን የሞቱትን በፊታችን እያየን በጥሩ ሁኔታ እየር ነው መሳይ ያለው ሁኔታ
1: ከየት ነው የመጣው ከለንደን ነው ወይስ ከሌላ አካባቢ ነው
2: እኔ ለንደን ነኝ የአማራ አንድነት ማህበር ምክር ቤት ሰብሳቢ ነኝ ለንደን ላይ ነው ያለሁት
1: እንግዲህ በአይነቱ ልዩ የሆነ እንደሆነ ነው የሚገልጹልን የሰልፈኛው ብዛትም የህዝቡ ስሜትም በአይነቱ የተለየ እንደሆነ እየነገሩን ነው እስኪ ይሄ ስሜት አለ አንተ ጋር
2: መሳይ እንዴት ነው የሚሞት ሰው አይናችን ልኮ አንተኛም እኮ ለንደን ላይ እንግሊዝ ላይ ያለው ወጣቱ ያው እንደምታውቀው ተደራጀ ነው ሁልጊዜ በሌናችን እየሳልን ነው ሁልጊዜ በአይናችን ነው ያለን ይህንን ያላየ ይህንን ያልተቆጣ ይህንን እያየ ያልተናደደ ልብ ወይም አማራነት ወይም ሰውነት ምን ልትለው ትችላለህ መሳይ ምንም እኮ ቃላት ሁሉ እኮ አይገልጹትም እኮ ከመደፈር ከመገደል ከመቃጠል ከመታረድ ህፃን ከመረድ የበለጠ ነገር ደግሞ ብሎም ደግሞ በደም ላይ መምረጥ እንዴት ሰው በደም ላይ እየተረማመደ ሊመርጥ ይችላል መሳይ እንዴት ሰው የወንድሙን እግር እያለ እንግዲህ ለአንድ ምርጫ መሰረታዊ ነገር የምንላቸው አራት ናቸው መሳይ የሚያስቆጣው የአሁኑ ምርጫ ሰላም በሌለበት ምርጫ ሊሆን አይችልም እዚህ ሀገር እኛ ጋር ሰላም የለም ሰው በነፃ መምረጥ እንዲችል ነፃ መሆን አለበት ግን አሁን በወታደር የተከበበ ነው ሙሉ ሴኩሪቲው እንደዚህ በሆነበት ሙሉ ወታደር በዘመተበት እየተገደለ እየተንቀጠቀጠ የሚበላ የሚጠጣው ባለበት አንድ ቀን ቢቋረጥበት እንደሚሞት እያሰበ ምረጥ ተብሎ ገዳውን እንዲመርጥ እየተገደደ ከዚህ ወዲያ ምን የሚያናድር ነገር አለ መሳይ በጣም ከባድ እኮ ነው ወንድሜ
1: ምናልባት ይሄ እናንተ በእንደዚህ መልኩ አደባባይ ወጣችሁ ድምጻችሁን ማሰማታችሁ ሀገር ቤት ላለው በግፈኞች ቀንበር ስር ለወደቀው የአማራ ህዝብም ሆነ የኢትዮጵያ ህዝብ ምን አይነት ስሜት ይፈጥራል እንደዚህ ወጣችሁ ድምጹን እያሰማችሁን ያላችሁ
2: መሳይ ብዙ ነገር ነው እንግዲህ የህዝባችን እንደምታውቀው ይገባዋል ግን ያውቀዋል ግን ተቸግሯል ተቸገረበት ምክንያት አንዱ ድምጽ ቢሆን ወድም ኢሚዲየትሊ ይገደላል ይሞታል ሁለተኛ ከጎነ ሰው የለም ብሎ ያስባል ሶስተኛ እንደምታውቀው የሚደረገውና የሚሆነው ነገር በቃ ኮምፕሊኬትድ ውስብስብ ነው ግን ለህዝባችን ለአማራ ለሚቆጨው ለሚሞተው አለን ነው የምንለው አለን እዚህ በስጋ ብንኖርም በመንፈስ በየትኛው ማገር ያለ አማራ አብሯቸው ነው የተወሳሰበ ጉዳይ ስለገጠመው ሊሆን ይችላል እንጂ ለነሱ አለን እንላቸዋለን ለጠላቶቻችን የጊዜ ጉዳይ ነው እንጂ ውስጣችን ነዷል ተቆጥተናል ደማችን ግሏል በማንኛውም ሁኔታ መልኩ ቢሆን ሳናሸንፋቸው እንደማንለቃቸው እንዲያውቁ መልእክት እናስተላልፋለን ለሆዳሞቹ እንደ ሆዳሞች እንበልበላቸው በጣም ግን ደግሞ ያው ተቸግረው ልጆች ለምናምን ለማስተዳደር ለተቸገሩ ዛሬ ባትሞቱ ነገ ትሞታላችሁና እኛ የምንጮኸውን ጩኸት እንደምንረዳቸው እንደምናገዛቸው እያወቃቸው በርቱ አለን ከጎናቸው የሚል ለሶስቱም አካላቶች መልእክት ያስተላልፋል ብለን እናምናለን እንግዲህ በማንኛውም ሁኔታ መልኩ ቢሆን ሳናሸንፋቸው እንደማንለቃቸው እንዲያውቁ መልእክት እናስተላልፋለን ለሆዳሞቹ እንደ ሆዳሞች እንበልበላቸው በጣም ግን ደግሞ ያው ተቸግረው ልጆች ለምናምን ለማስተዳደር ለተቸገሩ ዛሬ ባትሞቱ ነገ ትሞታላችሁና እኛ የምንጮኸውን ጩኸት እንደምንረዳቸው እንደምናገዛቸው እያወቃቸው በርቱ አለን ከጎናቸው የሚል ለሶስቱም አካላቶች መልእክት ያስተላልፋል ብለን እናምናለን እንግዲህ መሳይ
1: በጣም ነው ማመሰግነው
2: እሺ መሳይ እኔ ወንድም
1: እንደምን አለሽ? እንደምን ነሽ?
3: ደምናለ ሄርሙን ባላለው ከለንደን ነው።
1: በጣም አመሰግናለሁ ሄርሙን። እስቲ እንዴት ምን ላይ ነው ያላችሁት? እንዴት እየሆናችሁ ነው?
3: በጣም ቆንጆ ሰልፍ እያካሄድን ነው። ስፔሻሊ ኤሌክሽኑን ፌክ ኤሌክሽኑን አፈና ያለበት ኤሌክሽኑን ተቃውሞ እያቀረብን ነው። ጥሩ እየሄደ ነው። ብዙ አማራዎች ይሄንን ሰልፍ በደንብ ጆይን አድርገዋል። ጥሩ እየሄደ ነው። ከተለያየ ክፍለ ሀገርም የመጡ አማሮች አሉ። ከማንቸስተር፣ ከበርሚንግሃም፣ ከለንደን፣ ከነቲንግሃም በጣም ጥሩ የሆነ ሰልፍ እያካሄድን ነው። ከአማራ ጋር ወደፊት አማራ ያሸንፋል፣ ፋኖ ያሸንፋል። ይሄ ነው መፈክራችን። አማራው በየጊዜው እየተገደለ እንደሆነ፣ ዲስፕሌስ እየተደረገ እንደሆነ፣ ለአንዱ እየተነጠቀ እንደሆነ፣ በግሩፕ እየተገደለ ዲስፕሌስ እየተደረገ ዘሩ እየጠፋ እንደሆነ፣ ስለዚህ የዩኬ ጋቨርንመንት ይሄንን ሰፖርት እንዲያቆሙ በመላው ዓለም ያሉ ዩሮፒያኖች የዩሮፒያን ሊደሮች ይሄንን መተባበር እንዲያቆሙ ይህንን ያሰፋን ነው መልእክቱ። መልእክቱም ደግሞ ሁሉም እንዲሰሙት ያው በእንግሊዝኛ ነው እያስተላለፍን ያለ ነው።
1: ምናልባት ሄርሞን እንግዲህ ይሄ የእንግሊዝ መንግስት፣ ሌሎችም የአውሮፓ ሀገራት፣ ምዕራባውያን መንግስታት ጭምር ለአብይ አህመድ ድጋፍ ይሰጣሉ። በቅርቡም የአውሮፓ ህብረት ይህንኑ ድጋፍ ከእንደገና ሊሰጥ እንደሆነ አሳውቋል። እንደው ይሄ ሰልፋችሁ እንደነዚህ አይነት ድጋፎች እንዲቆሙ የሚጠይቅ እንደሆነ ነው የሰማነው እና እንደው በዚህ ላይ ምን ማለት ትችያለሽ?
3: ድጋፉ እንዲቆም እኛ እዚህ ያለነው በስደት ያለነው አማራውያን የሚደረገውን ነገር ደይ ቱ ደይ ኢንፎርሜሽኑ እንዳለ፣ ስለዚህ አቁሙ፣ ድጋፉን አቁሙ። ወገኖቻችን እየተገደሉ ነው። እኛ እዚህ እናንተ ሀገር በሰላም እየኖርን አማራ በሰላም መኖር አልቻለም። ስለዚህ ሰፖርታችሁን አቁሙ እያለ ነው። እንግዲህ ተቃውሞ ነው እያቀረብን ያለ ነው ለነሱ። ሰፖርት ማድረጋችሁን አቁሙ፣ እናውቃለን፣ በደንብ እናውቃለን እያልን ነው እና በፌክ ኒውስ ደግሞ መተባበሩን አቁሙ። ኢትዮጵያ በልጽጋለች፣ ኢትዮጵያ አድጋለች እያላችሁ ምትስትም አቁሙ። ኢትዮጵያ አላደገችም። ኢትዮጵያ ወደታች ነው እየወረደች ያለች። ኢትዮጵያ ወገኖቿ በሰቆቃ በችግር እየኖሩ ያሉባት ሀገር፣ በመከራ እየኖሩ ያሉባት ሀገር እንደሆነች ነው እንግዲህ እንትን እያልን ያለ ነው እና ነው እያሰማን ያለ።
1: ይህም እንግዲህ አገር ቤት ላሉ በችግር ላይ ላሉ በአገዛዙ ከፍተኛ ግፍ እየተፈጸመባቸው ላሉ ኢትዮጵያውያን የምታስተላልፊ መልእክት አለ? በዚህ አጋጣሚ
3: አገር ቤት ላሉ ወገኖች በርቱ፣ እኛ ከእናንተ ጋር፣ ድምፃችሁ ታፍኗል። እኛ የእናንተ አንደበት ነን፣ እኛ የእናንተ ድምፅ ነን። እግዚአብሔር ደግሞ ድሉ የእናንተ እንደሚሆን 100% እናምናለን። አማራ ሌላውን ብሔር ብሔረሰብ ለመጨፍለቅ ወይ ደግሞ ለማጥፋት አይደለም ትግሉ፣ የህልውና ትግል ነው። ስለዚህ ትግላችሁ ቅዱስ ትግል ስለሆነ በርቱ፣ እኛም ከእናንተ ጋር በምንችለው ሁሉ በድምፅም በተለያየ በዲፕሎማሲ ዓለምን ለመሞገት ከእናንተ ጋር እንደሆነ እንድታውቁ እንፈልጋለን። ከለንደር
1: በጣም ነው የማመሰግነው ሄርሞን። አዲስ እንግዲህ ሰልፋችሁ አልተጠናቀቀም፣ ምናልባት ቀሪ መርሃ ግብር ሊኖር ይችላል። በመጨረሻ የምትለው ነገር አለ?
4: ከጠቅላይ ሚኒስትሩ ቢሮ በኋላ አንዳንድ ወደ ኤምባሲ ታስበዋል። ግን ያው ይሄ ከጠቅላይ ሚኒስትር ቢሮ ነው እኛ የምናጠናቅቀው። በጣም ከፍተኛ ነው፣ ይገርማል። ይሄ ሳመር ነው፣ ማት ህዝብ ነው ያለው። ማት የዓለም ቲክቶከር ነው ያለው እየቀረጸ ያለው። በእውነት በዚህ ቀን ትልቅ ድምፃችን ተሰምቷል ብዬ ነው የማስበው። በሚቀጥለው መልእክታችን እንገናኛለን። ወንድም መሳይ
1: በጣም ነው የማመሰግነው። አዲስ ሰለሞን እንግዲህ ከለንደን በአሁኑ ሰዓት ሰልፉ እየተካሄደ ነው። ምናልባት የተለየ ነገር ካለ ወደኋላ ላይ አገኛለሁ። መልካም ጊዜ።
0: አድማጮቻችን እንግዲህ ይህንን ያቀረብኩት ምንድን ነው፣ ብዙዎቻችሁ ልሰሙ ትችላላችሁ፣ ነገር ግን ከራሳችን ከዚህ አካባቢያችን ጋር ኮምፔር ለማድረግ ነው እና በኢትዮጵያ ውስጥ ያለው ሁኔታ እዚህ ጸጥ ለጥ እየተደረገ ምንም እንዳልሆነ ሁላችንም እንሰማ ነው። አንዳንድ ነገሮች እናያለን። ነገር ግን ይህ ነገር ነዶ ከፍተኛ ደረጃ እንደደረሰና የአብይ መንግስትም በጭንቀት ውስጥና በችግር ውስጥ በጣም አጣብቂኝ እንዳው ለይስሙላ ሳይሆን ይቀራል ይህ ምርጫው የሚያደርጉ ነው። ግን በሙሉ ዓለም የሚኖሩ ኢትዮጵያኖች በጠቅላላ ትግል ላይ ናቸው። በኦሮሚያ ክልል በጠቅላላ ወጣቱ የአብይን ምርጫ ይህን ከአማራው ጋር ጎን ለጎን ነን የሚለውን ታስታውስ ነው ከዚህ በፊት የአማራ ደም ደሜ ነው የኦሮሞ ደም ደሜ ነው ተብሎ እንደተደረገው ሁኔታዎች እየተፈጠሩ ነው። በቀሮ አካባቢ በአሁን ሰዓት ባብል ላይ ሁሉ ተነስተዋል። ሽመልስ አብዲሳም እየተንቀጠቀጠ ነው። ሽመልስ አብዲሳ ያው የሆቴሉ ደብረዘይት ያለው ሆቴል ያው እንግዲህ መጨረሻ ለማን እንደሚሆን አናቀም። ብዙዎች እንግዲህ በጥቅም ዛሬ ደስ የሚላቸው ነገ ቁርጥ ቀን ሲመጣ እንደሚከፋቸው እናቃለን። ስለዚህ ይህ ምርጫ ፍትሃዊ አይደለም እንደምትሰሙት ሁላችንም እናቀው ነው። እያንዳንዳችን ለይስሙላ ለምን ቆማለን? ለምን አንዳንዴ ደግሞ ዝም ማለትም ጥሩ ነው እኮ። አንዳንዴ እኮ በይፋ ወጥቶ የመደገፍ እንዳስመስሎ ደጋፊ አስመስሎ በጎን የሚሸረድ ነገሮች አሉ። ብዙዎቹ እናቃቸው፣ በደንብ አድርገን እናቃቸዋለን፣ እንከታተላቸዋለን። እጅ ከፍንጅ ምን ይዛቸው ጊዜ በጣም ትንሽ ነው፣ በማስረጃ ማለት ነው እንጂ ተልኮ ያላቸው ብዙ ሰዎች አሉ። እናንተ መስለው፣ ሁሉም አማራ መስለው፣ ኦሮሞ መስለው፣ ትግሬ መስለው፣ ደጋፊ መስለው የሚሄዱ ማአት እንዳሉ ሁላችሁም ወቁ። ነገር ግን ያም ሆነ ይህ የኢትዮጵያ ሕዝብ ነክቷል። ጊዜና ጊዜ ሰዓት ነው የሚጠብቀው። ያ ግልብጡጡ ይወጣ ቀን እኔ ነው ያድርገኝ ነው የምለው። ስለዚህ ይህ ነገር ዋናው ዓላማዬ ዛሬ የምናገረው ፍትሐዊ ምርጫ ስላልሆነ ነገሮች ሁሉ እንዲቆሙ ይሁን። ቢመረጥም አንቀበለውም፣ አክሴፕት አናደርገውም ቢል መልኩ ነው ያዘጋጀሁት። ወርቁ አያሌው ነኝ ከዚህ ከሲአይቲአር 101.9 ኤፍኤም ቫንኩቨር ቢሲ ካናዳ። የዚህን ጉዳይ ጨርሻለሁ። አሁን ወደ መሀሉ ማስታወቂያ ካለ ማስታወቂያ ወይም የመዝናኛ ፕሮግራማችን እንሄዳለን። አንዳንድ ቴክስ ያደርጋችሁልኛል፣ በመሀል መልስላችኋለሁ። ስልክ ቁጥርም ካለ ደውሉና ሀሳብ ካላችሁ እዚህ ላይ ሀሳብ፣ ተቃዋሚ ሆን ደጋፊ ምን ሆነ የሚባል ነገር የለም። እዚህ ላይ ያለውን ሪያሊቲ ለማወር የምደውል ከሆንና በሚዲያ ወጥቶ መናገር የማትፈልጉ ወይም የምታስታውቁት ነገር ጀግኖች ካላችሁ 604-600-4657 604-600-4657 ደውሉልኝ፣ ኤር ላይ ወጣችኋለሁ። የልባችሁን ተናገሩ። አሁን ወደ ማስታወቂያና አንድ ሙዚቃ በኋላ ተመልሼ እመጣለሁ። በመጀመሪያ ማስታወቂያ እንሆ።
5: Are you looking to decolonize your self-care routine? Take a trip down to Sisters Sage for a variety of handmade soaps, bath fizzies, smudge sprays, and salves infused with traditional plant medicines. Sisters Sage is an award-winning local indigenous business run by Tsimshian and entrepreneur, activist, and community builder Lynn Marie Angus and her dog TJ. Passionate about crafting wellness products that are respectful of the land we live on, Sisters Sage is committed to a heart-centered approach to self-care as well as our collective healing. Located on 1312 Kingsway, you can drop by from Monday to Saturday from 10 a.m. to 6 p.m. See you there.
6: Do you want to advertise with CITR Radio and Discorder Magazine? Well, good news, you can. Our copies of Discorder magazine span 6,000 square kilometers and reach 3 million inhabitants across 32 locations here in Vancouver. Advertising with Discorder magazine means being seen from UBC to New Westminster. Along with print, we offer advertising online, offering you a viewership to over 100,000 engaging with our content. From radio ads to Discorder magazine and our online presence, CITR and Discorder Magazine knows how to get you seen. Contact sponsorship at CITR.ca to get advertising today. Sponsorship at CITR.ca.
7: Did you know that community radio stations in Canada broadcast in more than 65 different languages? This is where stories come alive and where we come together. But as big international media dominates the spotlight, local news and local voices struggle to be heard. Our government must help these local stations continue to do what they do best, serve the unique needs of our communities. We're asking you to go support the Community Radio Initiative at mycri.ca. Stand with us for community radio future.

አድማጮቻችን አሁን ጀምሮ ዝግጅት አፍሪካ ማማ በሚል የተለያዩ የአፍሪካኖች ሙዚቃና ታሪኮችን እናቀርባለን። ስለዚህ አፍሪካ ማማ ፕሮግራም አሁን ጀምሯል።

አድማጮቻችን ወርቋ ያያለው ማማ አፍሪካ ተጀመረል ካንድ ሁለት ሙዚቃ በኋላ ወደ ዋናው ፕሮግራማችን እንዳለን ዛሬው ቆንጆ ቆንጆ ሆኑ ምርጥ የሆኑ ሙዚቃዎችን በኢትዮጵያ ውስጥ ዘመሩ በሙሉ እናሰማለን ወደ ማማ አፍሪካ

0: And you're listening to CITR 101.9 FM Vancouver.
1: አድማጮቻችን ወርቋያለው ነኝ ከዚህ ከCITR 101.9 FM Vancouver BC Canada የሽክሽክታ ሬዲዮ አዘጋጅ አፍሪካ ማማን ጨርሰናል። አሁን ወደ መዝናኛ ፕሮግራማችን እንሄዳለን። አንድ ግማሽ ሰዓት አለን። ያንን ደግሞ እጥር ምጥን ባሉ ሙዚቃዎች ከሁሉም ሞከር ሞከር በማድረግ እንዝጋጃለን። ሌላ ጥያቄዎች ካላችሁ ደውሉልኝ 604-600-4657 አንድ በዚህ ሙዚቃ ከመጀመሪያ ፊት ቴክስ ተደርጎልኝ የነበረው ዛሬ በትግራይ ውስጥ ያለው ውጥረቶች እንዴት አለፍከው የሚል ጥያቄ ነው እና በርግጥ አላለፍኩትም። በዛሬ ጊዜ ፎከስ ልናደርግ ፈልገው የምርጫን በመሆን ነው። በትግራይ ውስጥ ያለው ችግር ቀላል አይደለም። ከቀደም ብሎ የሆነ ነው። አሁንም ወደፊት እንግዲህ እናቀርባለን። ነገር በትግራይ ውስጥ ያለው ችግር በጣም የሚያስደነግጥም ጭምሮ የሚያስፈራም ነው። እንደገና ወደ ትግራይ ውስጥ ያለው ጦርነት እንዲጀመር ሁላችንም ፍላጎት የለንም። ያ በመንግስት እንግዲህ ካስነሳውና ከጀመረው ምን እናረጋለን? መቃወም ብቻ ነው። ነገር ግን የትግራይ ህዝቦችም በአንድነት ከሌላው ኢትዮጵያኖች ጋር በአንድነት በመሆን ግንባር ሆነው ያለውን ችግር መፍቴ መስጠቱ ትልቅ ነገር ነው። ወርቋ ያለው ነኝ። አልተውኩም፣ አረሳም። በኢትዮጵያ ውስጥ ያሉትም በሙሎች ባንድነት ነው ማስተናግደው። ስለዚህ ይሄንን ያወቃችሁ ሐሳብ ካላችሁ ለኔ ጀባበሉኝ፣ እኔም ደሞ ምን አቀርባለሁ ገብታችሁም ተናገሩ። ወርቋ ያለው ነኝ። ለኢትዮጵያ በሙሉ ሰላም፣ ፍቅር፣ አንድነት ተመልሶ ይምጣ። በጣም በጣም በጣም የሁላችን ትልቁ ፍላጎት ነው። ወርቋ ያለው ወደ መዝናኛ ፕሮግራማችን እንሄዳለን። እነሆ አንድ የትግርኛ ሙዚቃ

አድማጮቻችን ወደ መጨረሻው ገደማ ደርሰናል። በእውነቱ አመሰግናለሁ ቴክስ ላረጋችሁልኝ ለደወላችሁልኝ ለምታዳምጡት ደግሞ ለምታስተላልፉት በሙሉ ያመሰግንኩኝ። በየሳምንቱ ቅዳሜ ከ7 እስከ 9 እናስተላልፈው ዝግጅት ለሚቀጥለው ሳምንት እንድንገናኝ ጥሪ ያረኩኝ። እስከዛው ድረስ ሰላም ፍቅር አንድነት እንዲኖረን እየጸለይን ኢትዮጵያ ለዘላለም ትኖር ይያልኩኝ። በዚህ ሰናበታቻለሁ። ወርቁ አያሌው ከዚህ ከሲአይቲአር 11.9 ኤፍኤም ቫንኩቨር ቢሲ ካናዳ ሙዚቃዎችን እያከታተልኩ ሰማሉ ዘመናዊና እንዲሁም በኤአይ የተቀነባበሩትን ጭምር ደህና ሆኖልኝ መልካም ለሊት